ጌታችን በሰማዮች ላይ ያለህ ተለይቶ መስካን ክብር ስምህ መንግስትህን የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን ፈቃድህም እንዲደረግ ይሆን።

لكي لعبة 16 سلامتها اني بارعش لبسين 16 صفتها سلام لليش كباني عالطعت ماتا مريم هوي ما بيتي هوي دنقلي اندالشي قدوس جبريل سلام سلام لكي اندارسول لون يم يطفالش የነፍሴ ስጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ቢነሳ ደስ ያለሽ ወይ ጸጋና ግኝተሽ ከጌታ ደስ ይበልሽ አማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን ባንቺ ተማጽነን